ወነከ መትኪ ወራስ ኪጆሩነ ሰምና ወነከ ማለት ምርታኝ ሙንኺ ወከነከ ማሂ ወርኸ ገረኪስ ማውቅ አልፈርማን ጣይታክ ጭቲንተስ ሂው ኸገረኪስ ከነከ መስማክ ማንቅጣይ ታልፈሩ ኺው ተኸግረክስ ጥቅነክ ሰጣስታው ያፑነክ ሉርጣስታው ለቁክረክስ ትኩን ትኸኻ አልክታሲር ሰርታው አንሪክስ አላሱ ትክትኻ ቆልቀን ጣሲንታው ተቆልቀማስ ወነጭሰረክሪስ ትኩስስ ኪኻ

0: ነገሩን ከመወረ ቀያ ፍቅስት መነከሱ ይጠብክታይ ነያ ብርስብር ጠማይ ስዚነው ፓፒተር ኸያ ፍቅስት የነም ጠዜ ፍቅታይ
1: ፖርኬ ዲዮስ ሙስካ
0: የብጥ የስር ዲዮሰው
1: ኩራሳ ስታውራዶ
0: ሲብርጠኝ
1: ነብጠብኸት
0: ሲብርጠኝ ነብጠብኸት
1: አርብየንደኝ
0: ኢየሩስ የነብጠ ዝረክት ሲብርጠኝ ፓፓ
1: ቱከቴ ኪቦካስቴ
0: ፍቶ ይብዘኪያው ሰው ፒስጠያ ሲብትፓ